ስማ ሞልተ መንፈስ ቅዱስ አህዶ አምላክ አቤቱ አንተ ቸሩ መድኃኔዓለም እግዚአብሔር ሆይ ተመሰገንኩኝ። ይህን ሁሉ ጊዜ አሳልፌ የሁሉ ጊዜ ሆኖ ዛሬም ይኸዋለሁ አመሰግንሃለሁ።